ለፍንድ ክለመት ይህመት ሰድ ክለመት የተሰሰው ሽበት ስሞት ሙድ ሽመዝ የበከረባ ጉዳራሽነት ሽር ሞሪታንያ ውይን አሁን በሽል ገዚን ረጋዲ አቀ ዋህድ ይመስል